0: ነፍሰ ሩህ ለላሊስሪ ኪሶርቱ ለራሊስገር ፊሎዲኒ ነፍሰ ሩህ ለላሊስሪ ኪሶርቱ ለራሊስገር ፊሎዲኒ ነፍሰ ሩህ ለላሊስሪ
1: ሻይማራ ስፒክ ራዲዮ ስቱደንት
2: ሃይሞ ሃይሞ ሃይሞ